ቆርሶላ ጎርሰው አላማላ ብድሩን ይከፍላል አላማላ እድሜ ላገኘ ሰው አላማላ እንዴት ይረሳል አላማላ የሰው ወዳጅ